ክቡራትን ክቡራን ሰማዕትና ካብ ብዜና ቫቲካን ኣሰናዳት ምልክ ቋንቋ ትግሪና ሰላምታና እናቕርብ። ናይ ሎም ዕለት 4 ሓምለ 2026 ዓመተ ምሕረት መደብ ፈነወና ርሰሊካነ ጳጳሳት ልንመበል 14 ርሰሊካነ ጳጳሳት ልንመበል 14 ኣብ ኢጣልያ ደሴት ላምፔዱዛ ኣብ ዘካየድዎ ናይ ሓደ መዓልቲ ጉስነታዊ ዑደት ርሰሊካነ ጳጳሳት ልንመበል 14 ጎይታ ንኣሜሪካ ይባርኽ ዝብል ሜዳልያ ሓርነት ከም እተሸለሙ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ንፅናሓኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መላእ ዓለም ሃይማኖታውን ናይ ሕልናን ሓሳብካ ናይ ምግላፅን ናፅነት ንመድንፋዕ ናይ ሙሉእ ዕድመ ተወፋይነቶም ካብ ሃገራዊ ማእከል ቅዋም ሕቡራት መንግስታት ኣሜሪካ ዝወሃበ ክቡር ናይ ሓርነት ሜዳልያ ከም እተሸለሙን ቅዱስነቶም ነቶም ኣብ ፊላደልፊያ ተኣኪቦም ንዝነበሩ ኣብ ዘመሓላለፎ መልእኽቲ መበል 250 ዓመት ዝኽሪ ምስረታ ሕቡራት መንግስታት ኣሜሪካ እታ ሃገር ዝተመስረተትሉ መሰረታዊ ክብርታት ብፍላይ ድማ ህወትን ናፅነትን ንምሕዳስ ዓብ ዕድል ክኸውን ድማ ከምዝፅልዩ ዜና ቫቲካን ኣፍሊጡ። ኣብ ወርሒ ሚያዝያ ካብ ብሃገራዊ ማእከል ቅዋም ሕቡራት መንግስታት ኣሜሪካ ዝመፁ ልኡኻት ንርእሰ ሊቃነ ጳጳሳት ልዮን ኣብ መላእ ዓለም ሃይማኖታውን ናይ ሕልናን ሓሳብካ ናይ ምግላፅን ናፅነት ንምድንፋዕ ዘለዎም ተወፋይነት ኣብ ግምት ብምእታው ናይ 2026 ዓመተ ምሕረት ሓርነት ሜዳልያ ከም ዝሸለሞምን ድዕሪ 3 ወርሒ ኣብ ዋዜማ መበል 250 ዓመት ብምስራት ሕቡራት መንግስታት ኣሜሪካ ርእሰ ሊቃነ ጳጳሳት ልዮን መበል 14 መበል 38 ሜዳልያ ሓርነት ካብ ማእከል ሃገራዊ ቅዋም ብወግዒ ከም እተቐበልዎን እቶም ኣብ ቀዳማይ ቅዋም ኣሜሪካ ንመስረቲ ኣሜሪካ ማእከል

ክቡራትን ክቡራን ሰማዕትናት ስለምክትታልኩም ነመስግን። መደባትና ጃካብ ሬድዮ ፌስቡክን መርበብ ሓበሬታ ፌስቡክን መርበብ ሓበሬታ ቫቲካን ኒውስ ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉ ከምኡውን ናይ ኢሜይል ኣድራሻና tigrino@sbc.vva ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 28 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሰኔ 28 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወይም ስብከት ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ በካቶሊክ ቤተክርስቲያን ትምህርተ ክርስቶስ አስተምሮ ውስጥ የመዳን ሚስጢር በሚል አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። በክፍል 3 ስርጭታችን ደግሞ የጌታ ተልእኮ ስልጣን በእምነት ማደግን ያካትታል በሚል አርዕስት በሁለተኛው የቫቲካን ጉባኤ ሰነድ ውስጥ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። በሁለተኛው የቫቲካን ጉባኤ ሰነድ ውስጥ የአገረ ስብከት ጳጳስ ረዳቶችን የተመለከተ የቀረበውን ጽሑፍ ወደ እናንተ አድማጮቻችን በመጨረሻ ክፍል እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛ

ያለችው እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 8 ከቁጥር 1 እስከ 21 ላይ እንደተጠቀሰው የዛሬው ምሳሌ። ከዚህም በኋላ ኢየሱስ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በየከተማውና በየመንደሩ አለፈ። 12ቱም ከእርሱ ጋር ነበሩ። እንዲሁም ከርኩሳን መናፍስትና ከደዌ የተፈወሱ አንዳንድ ሴቶች አብረውት ነበሩ። እነርሱም 7 አጋንንት የወጡላት መግደላዊት የተባለችው ማርያም፣ የሄሮደስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስናና ደግሞም ሌሎች ብዙዎች ነበሩ። እነዚህም በግል ንብረታቸው የሚያገለግሉት ነበሩ። ብዙ ሕዝብ በአንድነት ተሰብስቦ ሳለ፣ ደግሞም ሰዎች ከተለያዩ ከተሞች ወደ እርሱ በሚጎርፉበት ጊዜ ይህን ምሳሌ እንዲህ ሲል ነገራቸው። አንድ አራሽ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ ዘር መንገድ ዳር ወደቀ፣ በእግርም ተረገጠ፣ የሰማይ ወፎችም በሉት። አንዳንዱም ዘር በድንጋያማ ቦታ ላይ ወደቀ፣ እንደ በቀለም እርጥበት አልነበረውምና ደረቀ። ሌላው ዘር ደግሞ እሾህ መካከል ወደቀ፣ እሾሁም አብሮ ታደገና አንቆ አስቀረው። ሌላው ዘር በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህንም ብሎ ሲያበቃ ድምፁን ከፍ አድርጎ ሰሚ ጆሮ ያለው ይስማ አለ። ደቀ መዛሙርቱ የዚህን ምሳሌ ትርጉም ጠየቁት። እርሱም እንዲህ አላቸው፣ የእግዚአብሔር መንግሥት ምስጢር ማወቅ ለእናንተ ተሰጥቶአል፣ ለሌሎች ግን በምሳሌ እናገራለሁ። ይኸውም እያዩ ልብ እንዳይሉ፣ እየሰሙ እንዳያስተውሉ ነው። እንግዲህ የምሳሌው ትርጉም ይሄ ነው። ዘር የተባለው የእግዚአብሔር ቃል ነው። በመንገድ ዳር የወደቀው ቃሉን የሚሰሙ ነገር ግን አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። በድንጋያማ ቦታ ላይ የወደቀው ቃሉን ሲሰሙ በደስታ የሚቀበሉ ናቸው። እነዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው በፈተና ጊዜ ፈጥነው የሚከዱ ናቸው። በሾክ መካከል የወደቀው ቃሉን የሚሰሙት ናቸው። እነዚህም ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነት ተድላ ደስታ ታንቀው በሚገባ አያፈሩም። በመልካም መሬት ላይ የወደቀውም ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታክሰውም በጽናት ፍሬ የሚያፈሩ ናቸው። መብራት አብርቶ ጋን ውስጥ ወይም በአልጋ ስር የሚያስቀምጥ ማንም የለም። ይልቁኑ ወደ ቤት የሚገቡ ብርሃኑን እንዲያዩ በመቅረዝ ላይ ያስቀምጠዋል። የማይገለጥ የተሰወረ፣ የማይታወቅ ወደ ብርሃን የማይመጣ የተደበቀ ነገር የለምና፣ እንግዲህ እንዴት እንደምትሰሙ ተጠንቀቁ፣ ላለው ይጨመርለታልና፣ ከሌለ ሁሉ ግን ያው ያለው የሚመስለው እንኳን ይወሰድበታል። ከዚህም በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህን ጊዜ እናትህና ወንድሞች ሊያዩ ፈልገው በውጭ ቆመዋል የሚል ወሬ ደረሰው። እርሱ መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አላቸው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ፣ ዛሬ በቤተ ክርስቲያናችን ሥርዓተ አምልኮ የቀን አቆጣጠር ቀመር መሠረት የዛሬ ሰንበት የዘመነ ክረምት የመጀመሪያው ሰንበት በመባል ይታወቃል። የምንጀምረውም ዘማሪው ዳዊት እርሱ ደመናትን በሰማይ ላይ ይዘረጋል፣ ለምድር ዝናምን ያመጣል፣ ተራሮችንም በለመለመ ሳር ይሸፍናል፣ መዝሙረ ዳዊት ምዕራፍ 146 ቁጥር 8 ላይ ብሎ እንደ ዘመረ እኛም በዚህ መንፈስ ሆነን ነው ዘመነ ክረምትን የምንጀምረው። የዕለቱ ምንባባት የሚያስተላልፉልን ቁም ነገር ከጊዜ ጋር በተያያዘ የሚከናወኑትን ተግባራት በመጠቆም ነው። ከእነዚህም መካከል ዘር መዝራትን ይጠቅሱልናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 15 ከቁጥር 33 እስከ 50 ላይ ከሞት ስለ ተነሳው የአካል ሁኔታ ይናገራል። ምናልባት ከአማንያን አንዱ የሞቱ ሰዎች የሚነሱት እንዴት ነው? ከሞት ሲነሱ የሚኖራቸው አካልስ ምን አይነት ነው? ብሎ ይጠይቅና ይሆናል ብሎ ይጀምርና ራሱ ጳውሎስ እንዲህ ብሎ ይመልሳል። አንተ ሞኝ፣ የምትዘራው እህል ካልሞተ ሕይወት አይኖረውም። አንተ ስትዘራም ስንዴ ወይም ሌላ እህል ብቻ ትዘራለህ እንጂ በኋላ የሚያበቅለውን ተክል አይደለም። እግዚአብሔር ግን ለዘሩ እንደፈለገ አካልን ይሰጠዋል፣ ለእያንዳንዱም ዘር ልዩ ልዩ አካል ይሰጠዋል በማለት ሞኙን ሰው ያስተምረዋል። ያዕቆብ በመልእክቱ ስለ ምድር ፍሬ እንድንጸልይ ሲመክረን እያንዳንዱ ለሌላው ይጸልይ፣ የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው እያለ የሚያጽናናን ቃል በመጥቀስ ያስተምረናል። እንደዚሁም ኤልያስ እንደኛ ሰው ነበረ፣ ነገር ግን ዝናብ እንዳይዘንብ በጸለየ ጊዜ ለሦስት ዓመት ተኩል ያህል በምድር ላይ ምንም አይነት ዝናብ አልዘነበም። እንደገና በጸለየም ጊዜ ሰማይ ዝናብ ሰጠ፣ ምድርም እንደገና ፍሬ መስጠት ጀመረች። የተከበራችሁ የክርስቶስ ቤተሰቦችና በጎ ፈቃድ ያላችሁ ሁሉ ጸሎት አማራጭ የሌለው ወደ እግዚአብሔር የሚያቀርበን እውነተኛው መንገድ ነው። በጸሎት የማይፈታ ቋጠሮ የለም። ዛሬ ብዙ ጸሎት የሚያስፈልጋቸው ጉዳዮች አሉ። እንቆቅልሽ ሆነውብን፣ አልፈታ ያሉን፣ አልገለጽ ያሉን፣ የተቆላለፉብን መንገድ ሁሉ በጸሎት ብቻ ነው በቀላሉ ሊፈቱ የሚችሉት፣ ምክንያቱም ጸሎት ኃይል አለውና። ብዙ የሚነፍሱ አቅጣጫቸው በውል የማይታወቅ ንፋሶች አሉ። ልክ በሐዋርያ ሥራ ምዕራፍ 27 ከቁጥር 11 እስከ 20 ላይ ከጳውሎስ ጋር ሲጓዙ የነበሩ መንገደኞች ያጋጠማቸው ዐይነት ንፋስ በአራቱም አቅጣጫ እንደመጠባቸው በዘመናችንም ይከሰታል። ስለዚህ በሌላ በምንም ኃይል ልናስቆማቸው አንችልም። ማቆሚያ መሣሪያችን ጸሎት ብቻ ነው። የዛሬ ዕለት ቀደም ሲል የሰማችሁት ቅዱስ ወንጌል የሚተርክልን ያለው ስለ ዘርና ስለ ዘሪው ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትምህርት በሚያስተምርበት ጊዜ ብዙ ሰዎች ነበሩ። እስከ 5000 ይጠጉ ነበር ይላል ሊቃውንቶቹ። ማቴዎስና ማርቆስ ስለዚህ ትምህርት ሲጽፉ እንደ ገለጹት ከሆነ እጅግ ብዙ ሰዎች ወደ እርሱ ስለ ተሰበሰቡ ወደ ባሕር ገብቶ በጀልባ ላይ ተቀምጦ በኮረብታማ የባሕር ዳር ደረቅ ምድር ላይ የተቀመጡትን ሕዝብ ያስተምር ጀመር። ሕዝቡ ወደ ጌታ ስለ ምን ተሰበሰበ? ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሕሙማንን ስለ ፈወሰ፣ ዕውራንን ስላበራ፣ ለምጻሞችን ስላነጻ፣ ሽባዎችን ስላዳነ፣ በአጋንንት የተያዙትን ስለ ፈወሰና ዲዳዎች እንዲናገሩ ስላደረከ ወዘተርፈ ተአምራቱን ለማየትና የፈውሱም ተካፋዮች ለመሆን ነበር የተሰበሰቡት። የተሰበሰቡትም የተለያዩ ሰዎች ነበሩ። አንደኛ ብዙዎቹ ተአምራቱን አይተውና ስለ ደህንነት ያስተምር የነበረውን ትምህርት ሰምተው የነበራቸውን የመንፈስ ጭንቀት ያስወግድልናል እንዲሁም ያድነናል ብለው ያመኑ ሰዎች ነበሩ። ሁለተኛ ሌሎች ደግሞ ሕመምተኞቻቸውን ብቻ ለማስፈወስ የመጡ ሰዎች ነበሩ። ሦስተኛ ጥቂቶቹ ደግሞ የሚሠራውን አይተው ለሌሎች ለማውራት ለወሬ ብቻ የተሰበሰቡ ነበሩ። አራተኛ በጌታችን ላይ ወንጀል ለመፈለግና እርሱን ለማጥፋት የመጡ ነበሩ። ለምሳሌ የፈሪሳውያን፣ የጸሐፍት፣ የሰዱቃውያንና የካህናት ወገኖች የሆኑ ነበሩ። ስለዚህ ጌታችን ይህንን የዘሪውን ምሳሌ ሲያስተምር በታላቅ የሐዘን ስሜት ነበር ያስተማረው። እነሆ ገበሬው ዘር ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ላይ ወደቀ፣ ተረገጠም፣ ወፎች መጥተው ዘሩን ለቀሙት በማለት ይጀምራል። የፍልስጤማውያን የእርሻ ማሳዎች ቀጫጭን ነበሩ። በመካከላቸው የእግር መተላለፊያ መንገድ አለ። ይህም የብዙ ተላላፊዎች እግር ስለሚረጋግጠው የጠነከረ እንጂ ለስላሳ ምድር አልነበረም። በዚህም ላይ የሚወድቀውን ዘር
ወፎች በቀላሉ ይለቅሙታል። የሰውም ልብ በብዙ ነገሮች የተቀጠቀጠና የጠነከረ በመሆኑ የእግዚአብሔር ቃል ቢነገረውም አይገባውም። መሬቱ ደረቅ በመሆኑ ዘሩ ስር ሰዶ ሊበቅል ፈጽሞ እንደማይችል፣ የሰውም ልብ በልዩ ልዩ ኃጢአትና ከንቱ ምኞት፣ በገንዘብ ፍቅር፣ በዝሙትና በሥልጣን ፍቅር ምክንያት የተነገረው የእግዚአብሔር ቃል ሊገባ አይችልም። ሌላው ዘር በጭንጫማ መሬት ላይ ወደቀ። ይህ መሬት ጥቂት አፈር አለው፣ ውስጡ ግን ድንጋይ አለት ነው። ተክልና ዘር ደግሞ ምግብና ውኃ የሚያገኘው በስሩ አማካኝነት ከምድር ስለሆነ ጭንጫው ስሩን ወደ ምድር ስለማያሳልፈው በምግብና በውኃ እጦት የተዘራው ዘር ይደርቃል። ይህ ዘር ወዲያው በቅሎ ፀሐይ በወጣ ጊዜ ወዲያውኑ ይደርቃል ወይም ይጠወልጋል። ይህም የሚያመለክተው የእግዚአብሔርን ቃል ሲሰሙ ወዲያውኑ በደስታ የሚቀበሉትን አንዳንድ ሰዎችን ነው። ነገር ግን እነዚህ ሰዎች ችግር ወይም ስደት በደረሰባቸው ጊዜ ወዲያውኑ ተሰናክለው ይወድቃሉ። ሌላው ዘር ደግሞ በእሾህ ቁጥቋጦ መካከል ወደቀ። ነገር ግን ማደግ ሲጀምር እሾሁ አብሮ አደገና ፍሬ እንዳያፈራ አንቆ አስቀረው። ይህም የሚያመለክተው በዚህ ዓለም ሐሳብና ሀብት በምድራዊ ምቾትም ውስጥ ያሉትን ሰዎች ነው። እነዚህ ሰዎች የእግዚአብሔርን ቃል ይሰማሉ፣ ነገር ግን በምድራዊ ምቾት፣ በዚህ ዓለም ሐሳብና ሀብት ተጠምደው ምንም ፍሬ ሳያፈሩ ይቀራሉ። አብዛኞቹ የዘመናችን ሰዎች ይህንን የሦስተኛውን ክፍል ሰዎች ይመስላሉ። ስንቶች ናቸው መጽሐፍ ቅዱስን ለማንበብ ለመጸለይ ወደ ቤተ ክርስቲያን ለመሄድ ጊዜ የለንም የሚሉት? እኛም ራሳችንን መጠየቅ አለብን። የእውነት መጽሐፍ ቅዱስን እናነባለን፣ እንጸልያለን? አንዳንዳችን ስንጠየቅ ምን ጊዜ አለኝ፣ እባክን ይህን ላድርግ ይቅርና ቁርስ ለመብላት ጊዜ የለኝም እንላለን። ክርስቲያናዊ ተግባር እንዳንፈጽም ብዙ አስረው የያዙትን ነገሮች ሁሉ ከእነዚህ ነገሮች መላቀቅ እንድንችል ጸሎት ወሳኝ ነገር ነው። አራተኛው ዘር በመልካም መሬት ላይ፣ በለስላሳ መሬት ላይ የተዘራው ዘር ነው። ይህ ዘር በጥሩ ሁኔታ በቅሎ መቶ እጥፍ ፍሬ እንዳፈራ መጽሐፍ ቅዱስ ይናገራል። ይህ አራተኛው ምሳሌ የሚያስረዳን የእግዚአብሔር ቃል በሚነገርበት ጊዜ በጥንቃቄ የሚሰሙትንና ቃሉን በደስታ የሚቀበሉትን የሰሙትንም በተግባር ላይ የሚያውሉትን አስተዋይ ክርስቲያኖችን ነው። ማንኛውም ክርስቲያን በሰማውና በተረዳው የእግዚአብሔር ቃል በሰማውና በተረዳው የእግዚአብሔር ሕግና ትእዛዝ ጸንቶ መኖር እጅግ ያስፈልገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የዘሪውን ምሳሌ ሲያስተምር ዓላማው የነበረው በዚያ የተሰበሰቡትን ሰዎች መንፈሳዊና የሥነ ምግባር አቅማቸውን ወይም ጠባያቸውን ለመናገር ብቻ አልነበረም። ዋና ዓላማው ሰዎች ከመጥፎ ጠባያቸውና ተግባራቸው እንዲታረሙ ለማድረግ ነበር። የደነደነው ልባቸው እንዲለሰልስ፣ እሾህ ከልባቸው እንዲነቀልና እንዲታረም፣ አለቱ ወይም ድንጋዩ ከልባቸው ተፈንቅሎ እንዲወገድና ልባቸው እንደ መልካም መሬት ለስልሶ መቶ እጥፍ እንዲያፈራ ነበር። ሁለተኛው ይህ ትምህርት በጌታ የተነገረው በዚያች በገሊላ ባሕር አጠገብ ለተሰበሰቡ ሰዎች ብቻ አይደለም። የጌታ ቃል ዘላለማዊ ነው፣ የሚያስተምረውም ከዚያን ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ ለሚኖሩ ሕዝቦች ነው። የእኛም ልብ ዛሬ እንደ ጭንጫማ ምድር ሆኖ እንደሆነ፣ በኃጢአት እሾህ ተተብትቦ እንደሆነ በንስሐ ልባችን ማጽናት ይኖርብናል። እንግዲህ አራት የምድር ዐይነቶች አይተናል። ደረቅ ምድር፣ ጭንጫማ ምድር፣ እሾዋማ ምድርና መልካምና የለሰለሰ ምድር ናቸው። እያንዳንዱ እውነተኛ ክርስቲያን በየትኛው ደረጃ ላይ እንዳለ ራሱን መመርመር ይገባዋል። እንግዲህ ሁላችንም መልካምና ለስላሳ መሬት ሆነን መልካም ፍሬ ለማፍራት ቸሩ መድኃኔዓለም ይርዳን፣ ዘመነ ክረምቱን ይባርክልን፣ የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 28 2018 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል በካቶሊክ ቤተክርስቲያን ትምህርተ ክርስቶስ አስተምሮ ውስጥ የመዳን ምስጢር በሚል ርዕስ የቀረበውን አንድ አስተምሮ ወደ እናንተ አድማጮቻችን ባልደረባችን ዮሐንስ መኮንን እንደሚከተለው ያቀርባል። አብራችሁን በመሆን እንድትከታተሉ በድጋሚ እንጋብዛለን።

ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኃጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኃጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሱ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ የመዳን ምስጢራት። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኃጢአት ከእግዚአብሔር ምሕረትን ያገኛሉ፣ እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኃጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኃጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኃጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኃጢአትን የመናዘዝ ምስጢር ይባላል። ኃጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኃጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኃጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ክርስቶስን ከለበሰ ሰው ዘንድ ኃጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44
አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ጌታውን 3 ጊዜ ከካደ በኋላ የጴጥሮስ ንስሐ ወይም መመለስ ለዚህ መስከረ ነው። የኢየሱስ ማለቂያ የሌለው የማህሪነት ገጽታ ከጴጥሮስ አይኖች የንስሐ እንባና ከጌታ እርገት በኋላም ለእርሱ ስላለው ፍቅር የሶስት ጊዜ እጥፍ ማረጋገጫ አፈልቋል። ሁለተኛው መመለስ ንስሐ ግቡ በማለት ለመለዋ ቤተ ክርስቲያን የቀረበው የጌታ ጥሪ እንደሚያሳየው ማህበራዊ ገጽታ አለው። ስለ ሁለቱም መለወጦች ቅዱስ አምብሮስዮስ እንደሚነግረን በቤተ ክርስቲያን ውስጥ ውሃና እንባ አሉ። እነርሱም የጥምቀት ውሃና የንስሐ እንባ ናቸው። ውስጣዊ ንስሐ እንድንለወጥና ንስሐ እንድንገባ የቀረበው የኢየሱስ ጥሪ ከእርሱ በፊት እንደነበሩት ነቢያት ጥሪ በመጀመሪያ ደረጃ ማቅ በመልበስ አመድ በመነስነስ እንዲሁም በጾምና ተጋድሎ ላይ የሚያተኩር ውጫዊ ሳይሆን ልባዊ ወይም ውስጣዊ መለወጥን የሚጠይቅ ነው። ያለዚህ ንስሐ ፍሬ ቢስና ከንቱ ይሆናል። ይሁን እንጂ ውስጣዊ መለወጥ ጋድ በሆኑ ምልክቶች እንቅስቃሴዎችና የንስሐ ሥራዎች መገለጥ ያሻዋል። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 16 እስከ 17 የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 6 እና ከቁጥር 16 እስከ 18 ውስጣዊ ንስሐ የመላ ሕይወታችን ስር ነቀል ለውጥ፣ ጸጸት፣ በሙሉ ልባችን ወደ እግዚአብሔር መመለስ፣ የኃጢአት ማክተሚያ፣ የፈጸምናቸውን መጥፎ ተግባራት በመጥላት ከክፋት መራቅ ነው። ይህ ሁኔታ በእግዚአብሔር ምሕረት ተስፋ በማድረግና በጸጋው ድጋፍ በመተማመን ሕይወትን የመለወጥ ምኞትና ውሳኔም ያካትታል። ይህ ልባዊ መለወጥ አበው የመንፈስ ስብራትና ልባዊ ጸጸት በሚሏቸው ውጤታማ ሕመምና ሐዘን የታጀበ ነው። የሰው ልብ ከባድና ደንዳና ነው። እግዚአብሔር ለሰው ልጅ አዲስ ልብ መስጠት አለበት። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 26 እስከ 27 መለወጥ ወይም መመለስ ከሁሉም በፊት ልባችን ወደ እርሱ የሚመልሰን የእግዚአብሔር ጸጋ ሥራ ነው። አቤቱ ወደ አንተ መልሰን እኛም እንመለሳለን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 እንደ አዲስ እንጀምር ዘንድ እግዚአብሔር ብርታትን ይሰጠናል። የእግዚአብሔርን ፍቅር ታላቅነት ባወቀ ጊዜ ነው ልባችን በኃጢአት አስፈሪነትና ክብደት ተንቀጥቅጦ በኃጢአት የተነሳ እግዚአብሔርን ላለማስቀየምና ከእርሱም ላለመለየት መፍራት የሚጀምረው። ልባችን የሚለወጠው በኃጢአታችን የወገነውን እርሱን በማየት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 37 እና ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ከዕለተ ፋሲካ ጀምሮ መንፈስ ቅዱስ ዓለም ስለ ኃጢአት መሳሳቱን ማለትም ዓለም እግዚአብሔር አብ የላከውን አለማመኑን አረጋግጧል። ነገር ግን ኃጢአትን ቁልጭ አድርጎ በማሳየት የሰው ልብ ለንስሐና ለመመለስ የሚበቃውን ጸጋ የሚሰጠው አጽናኝ ይኸው መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሐዋርያት ሥራ ምዕራፍ 2 ከቁጥር 36 እስከ 38 በክርስቲያን ሕይወት ውስጥ በርካታ የንስሐ መገለጫዎች መኖር። የክርስቲያኑ ውስጣዊ ንስሐ በብዙና በተለያዩ መንገዶች ይገለጻል። መጽሐፍ ቅዱስና አበው ከሁሉም በላይ መለወጥን ከራስ ከእግዚአብሔርና ከሌሎች አኳያ የሚገልጹትን ጾታን፣ ጸሎትንና ምጽዋትን ያሰምሩባቸዋል። እንዲሁም በጥምቀት አማካይነት ወይም በስማዕትነት ከሚገኘው መንጻት በተጨማሪ ከባልንጀራ ጋር እርቅ ማውረድን፣ የንስሐ እንባን፣ ስለ ባልንጀራ ድህነት መቆርቆርን፣ የቅዱሳን አማላጅነትንና የኃጢአትን ብዛት የሚሸፍነውን ፍቅርን ገቢራዊ ማድረግን ያካትታል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ትንቢተ ኢያሱ ምዕራፍ 5 ቁጥር 20 ንስሐ መግባት ተግባራዊ የሚሆነው በዕለት ተዕለት ሕይወት ውስጥ እርቅ በማድረግ ለድሆች በማሰብ ፍትሕንና ትክክለኛነትን በመደገፍና በማራመድ ስህተትን በማመን እርስ በርስ በመተራረም ሕይወትን በማደስ ሕሊናን በመመርመር መንፈሳዊነትን በማጎልበት መከራ በመቀበል ለጽድቅ ሲባል ስደትን በመቋቋም ነው። እርግጠኛው የንስሐ መንገድ በየዕለቱ መስቀሉን ለመሸከም ኢየሱስን መከተል ነው። የሉቃስ ወንጌል ምዕራፍ 9 ቁጥር 23 ምስጢረ ቁርባንና ምስጢረ ንስሐ የዕለታዊ ጸጸትና ንስሐ ምንጭና ምግብ መሥዋዕተ ቅዳሴ ነው። እኛን ከእግዚአብሔር ጋር ያስታረቀን የክርስቶስ መሥዋዕትነት የሚገኘው በእርሱ ውስጥ ነውና ከክርስቶስ ሕይወት በመነጨ የሚኖሩትን የሚመግባቸውና የሚያበረታቸው እርሱ ነው። ከየዕለት ስህተቶቻችን ነፃ የሚያወጣንና ከክፉ ኃጢአቶች የሚጠብቀን ፈውስም እርሱ ነው። መጽሐፍ ቅዱስን ማንበብ፣ ጸሎተ ሰዓታትንና አባታችን ሆይ የሚለውን ጸሎት መድገም፣ ከልብ የመነጨ አምልኳዊ ተግባር ወይም መንፈሳዊ ጸሎት በሙሉ በውስጣችን ጸጸትና የንስሐ መንፈስ እንዲያንሰራራ ያደርጋል። ለኃጢአታችን ምሕረት እናገኝ ዘንድም ያግዛል።
በሊጥ ርጋዊው አመት ውስጥ ንሳ የሚከናውንባቸው ወቅቶችና ቀናት የአርባ ጾም የጌታችን ሞት የሚታሰብበት ዕለት አርብ ቤተክርስቲያን ንሳን አጠንክራ የምታከናውንባቸው ወቅቶች ናቸው። እነዚህ ጊዜያት በተለይ ለተለያዩ መንፈሳዊ ተግባራት፣ ለንስሐ ጸሎታት፣ ለንስሐ ሲባል የሚፈጸም መንፈሳዊ ጉዞ፣ የገዛ ራስ ፍላጎትን በማቀብ ለመጾም፣ ለመመጽወት፣ ከሌሎች ጋር ለመካፈል፣ የርኅራኄና የወንጌል ተልእኮ ሥራዎች ለማከናወን የተገቡ ናቸው። የጸጸትና የንስሐ ሂደት ኢየሱስ መሐሪውን አባት ማዕከሉ ባደረገው የአባካኙ ልጅ ታሪክ ገልጾታል። በሕልም ዓለም ነጻነት መማረኩ፣ የአባቱን ቤት ጥሎ መሄዱ፣ ልጁ ገንዘቡን ካባከነ በኋላ አስከፊ መከራ ውስጥ መውደቁ፣ አሳማ ጠባቂ እስከ መሆን መገደዱ፣ ይልቁንም ደግሞ አሳሞቹ የሚመገቡትን ገለባ ለመብላት እስከ መሻት ክፉኛ መዋረዱ፣ ስላጣው ሁሉ ማሰላሰሉ፣ መጸጸቱና በአባቱ ፊት ጥፋተኛነቱን ለማመን መወሰኑ፣ የመልሱ ጉዞ፣ የአባቱ ቸር አቀባበል፣ የአባቱ ደስታ፣ እነዚህ ሁሉ የመለወጥ ሂደት ገጽታዎች ናቸው። አዲሱ ልብስ፣ ቀለበቱና ድግሱ ወደ እግዚአብሔርና ወደ ቤተሰቡ እቅፍ ማለትም ወደ ቤተ ክርስቲያን የሚመለስ ማንኛውም ሰው ንጹሕ፣ የተገባና አስደሳች አዲስ ሕይወት ተምሳሌቶች ናቸው። የአባቱን ጥልቅ ፍቅርና የምሕረቱን ስፋት ተገንዝቦ ሊገልጽ የሚችለው የክርስቶስ ልብ ብቻ ነው። የንስሐና የእርቅ ምስጢር፣ ኀጢአት ከሁሉም በፊት እግዚአብሔርን ማስቀየም፣ ከእርሱ ጋር የሚኖረውን ሱታፌ ማቋረጥ ነው። ከቤተ ክርስቲያን ጋር የሚኖረውንም ሱታፌ እንዲሁ ያበላሻል። ስለሆነ መመለስ በሥርዓተ አምልኳዊ መንገድ በንስሐና በእርቅ ምስጢር የሚገለጠውንና የእግዚአብሔርን ምሕረትና ከቤተ ክርስቲያን ጋር የሚሆነንን እርቅ ያስከትላል። ኀጢአትን ማስተሰረ የሚችል እግዚአብሔር ብቻ ነው። የማርቆስ ወንጌል ምዕራፍ 2 ቁጥር 7 የእግዚአብሔር ልጅ በመሆኑ ኢየሱስ ስለ ራሱ እንዲህ ይላል፣ የሰው ልጅ በምድር ላይ ኀጢአትን ለማስተሰረይ ሥልጣን አለው፣ ይህንንም መለኮታዊ ኃይል ኀጢአት ተሰረየችልህ በማለት ይፈጽመዋል። በተጨማሪም ሰዎችም በስሙ ይህን ይፈጽሙ ዘንድ በመለኮታዊ ሥልጣኑ ይህን ኃይል ይሰጣቸዋል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 21 እስከ 23 ክርስቶስ በጸሎቷ በሕይወቷና በተግባሯ መላዋ ቤተ ክርስቲያኑ በደሙ ዋጋ ላስገኘልን ምሕረትና ዕርቅ ምልክትና መሣሪያ እንድትሆን ፈቀደ። ነገር ግን የመፍታትን ሥልጣን በአደራ የሰጠው የማስታረቅን አገልግሎት ይፈጽም ዘንድ ኃላፊነቱን ለተረከበው ለሐዋርያዊ አገልግሎት ነው። ሐዋርያው በክርስቶስ ስም የተላከ ሲሆን እግዚአብሔር በእርሱ አማካይነት ከእግዚአብሔር ጋር ታረቁ ሲል ጥሪውን በማስተላለፍ ይማልዳል። ከቤተ ክርስቲያን ጋር መታረቅ በምድራዊ ሕይወቱ ኢየሱስ ኀጢአትን ይቅር በማለት ብቻ ሳይወሰን የምሕረቱንም ውጤት ግልጽ አድርጓል። ኀጢአት ለለያቸው ወይም እስከነ ጭራሹ ላገለላቸው ኀጢአተኞች ምሕረት አድርጎ ከሕዝበ እግዚአብሔር ጋር ቀላቅለዋቸዋል። የዚህም ጉልህ ምልክት ለእግዚአብሔር ምሕረትና ሕዝበ እግዚአብሔርን ከጉያው መልሶ ለማስገባት መገለጫ የሆነው ኀጢአተኞችን በማዕዱ ዙሪያ የመቀበሉ እውነት ነው። የሉቃስ ወንጌል ምዕራፍ 15 ቁጥር 19 ኀጢአትን ይቅር ይሉ ዘንድ የራሱን ኃይል ለሐዋርያቱ ባስተላለፈ ጊዜ ኀጢአተኞችን ከቤተ ክርስቲያን ጋር እንዲያስታርቁም ጌታ ሥልጣን ሰጥቷቸዋል። ይህ የተግባራቸው ክህነታዊ ገጽታ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ፣ በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታውም ሁሉ በሰማያት የተፈታ ይሆናል ሲል ክርስቶስ ለስምዖን ጴጥሮስ በተናገረ ቃል በሚገባ ተገልጿል። ለጴጥሮስ የተሰጠው የማሰርና የመፍታት ሥልጣን ከርዕሱ ጋር ለተዋህዱት ለማኅበረ ሐዋርያትም ተሰጥቷቸዋል። ማሰርና መፍታት የሚሉት ቃላት ትርጉም ከሱታፌያችሁ የምታገልሉት ማንም ሰው ከእግዚአብሔርም ጋር ሱታፌ ከማድረግ ይገለላል። ወደ ሱታፌያችሁ በአዲስ የምትቀበሉትን ሰው እግዚአብሔርም ወደ እርሱ ዳግም ይቀበለዋል ማለት ነው። ከቤተ ክርስቲያን ጋር መታረቅ ከእግዚአብሔር ጋር ከመታረቅ ተነጥሎ አይታይም። የምሕረት ምስጢር ክርስቶስ ምስጢረ ንስሐን የሠራው ለቤተ ክርስቲያኑ ኀጢአተኛ አባላት በሙሉ ከሁሉም በላይ ከጥምቀት በኋላ በከባድ ኀጢአት ውስጥ ወድቀው የጥምቀት ጸጋቸውን ላጡትና የቤተ ክርስቲያኑን ሱታፌ ላቆሰሉት ነው። ምስጢረ ንስሐ የሚለወጡበትንና የጽድቅ ጸጋቸውን መልሰው የሚያገኙበትን አዲስ ሁኔታ የሚያመቻቸው ለእነዚህ ክርስቲያኖች ነው። የቤተ ክርስቲያን አበው ይህን ምስጢር የጸጋ እጦት ከሆነው ከመርከቧ መስጠም በኋላ ሁለተኛው መሠረታዊ መርህ አድርገው ያቀርቡታል። ቤተ ክርስቲያን ከጌታ የተረከበችውን ይህን ኃይል በተጨባጭ መንገድ ለዘመናት በተግባር ያዋለችበት ሁኔታ በእጅጉ ይለያያል። በመጀመሪያዎቹ ምዕት ዓመታት በተለይ ከተጠመቁ በኋላ ከባድ ኀጢአት የሠሩ ለምሳሌ በጣዖት ያመለኩ፣ የገደሉ ወይም ያመነዘሩ ክርስቲያኖች ምሕረት የሚያገኙበት መንገድ ምሕረት ከማግኘታቸው በፊት ንስሐ ገቢዎቹ ለኀጢአታቸው በአደባባይ አብዛኛውን ጊዜ ለዓመታት ንስሐ እንዲገቡ ከሚገደዱበት ሁኔታ ጋር የተሳሰረ ነው።
ለእንዲህ አይነቱ የተወሰኑ ከባድ ኃጢአቶችን ብቻ ለሚመለከተው የንስሐ ሥርዓት ሰው የሚጠራው አልፎ አልፎ በአንዳንድ አካባቢዎች ለዚያውም በሕይወት ዘመን ለአንድ ጊዜ ብቻ ነው። በሰባተኛው ምዕት ዓመት የአይርላንድ ሚስዮናውያን በምስራቃዊ ገዳማዊ ባህል ተቀስቅሰው ከቤተ ክርስቲያን ጋር ከመታረቅ በፊት አደባባይ የሚያወጡትንና ለረጅም ጊዜ የሚቆዩትን የንስሐ ተግባራት የማይጠይቀውን ግላዊ የንስሐ ሥርዓት ወደ ምድር አውሮጳ አመጡ። ከዚያን ጊዜ ጀምሮም ንስሐ መግባት በተሳሐዩና በካህን መካከል በምስጢር የሚከናወን ሆኗል። ይህ አዲስ ልምድ የድግግሞሽን መኖር አመለከተ። ስለዚህም ምስጢረ ንስሐ ተዘውትሮ የሚፈጸምበትን መንገድ ከፈተ። ከባድና ቀላል ኃጢአቶች በአንድ ሥርዓት አከባበር ውስጥ አካቶ ምሕረት ለመስጠት አስቻለ። በዋነኛ ገጽታው ቤተ ክርስቲያን እስካለንበት ዘመን በተግባር ያወለችው የንስሐ ሥርዓት ይኸው ነው። ይህ ምስጢር ለዘመናት ባለፈባቸው የሥነ ሥርዓትና የአከባበር ለውጦች ሥር መሠረታዊው ሥርዓት ሳይቀየር ይታያል። ምስጢረ ንስሐ በእኩል ደረጃ አስፈላጊ የሆኑ ሁለት ነገሮችን ያካትታል። በአንድ በኩል በመንፈስ ቅዱስ ሥራ ስለ ኀጢአቱ የሚጸጸተው ሰው ተግባር፣ ማለትም ወደ ኀጢአት እንዳይመለስ ቁርጥ ፈቃድ ማድረግ፣ መናዘዝና የተሰጠውን ቀኖና መፈጸም ሲገኙ፣ በሌላ በኩል ደግሞ በቤተ ክርስቲያን ጣልቃ ገብነት አማካኝነት የእግዚአብሔር ሥራ ተግባራዊ ይሆናል። ቤተ ክርስቲያን በጳጳስና በካህናቱ አማካኝነት በኢየሱስ ክርስቶስ ስም ኀጢአትን ይቅር ትላለች፣ ለኀጢአት የሚሰጠውንም የቀኖና ሁኔታ ትወስናለች። እንዲሁም ለኀጢአተኛው ትጸልያለች፣ ከእርሱም ጋር ትጸጸታለች። በመሆኑም ኀጢአተኛው ይድናል፣ ዳግመኛም ከቤተ ክርስቲያናዊ አንድነት ይደመራል። በላቲን ቤተ ክርስቲያን ውስጥ በጥቅም ላይ የዋለው የኀጢአት ስርየት ደንብ የምሕረቶች ሁሉ አባት፣ የይቅርታዎች ሁሉ ምንጭ ነው የሚለውን የዚህን ምስጢር ዋነኛ ዓላማዎች ይገልጻል። በጸሎትና በቤተ ክርስቲያን አገልግሎት አማካኝነት በልጁ ፋሲካና በመንፈስ ቅዱስ ስጦታ የኀጢአተኞችን ዕርቅ ገቢራዊ ያደርጋል። እግዚአብሔር የምሕረቶች አባት በልጁ ሞትና ትንሣኤ ዓለምን ከራሱ ጋር አስታረቀ። ለኀጢአት ስርየትም መንፈስ ቅዱስን በመካከላቸው ላከ። በቤተ ክርስቲያን አገልግሎት አማካኝነት እግዚአብሔር ምሕረቱንና ሰላሙን ያውርድላችሁ። በአብ በወልድ በመንፈስ ቅዱስም ከኀጢአት የነጻችሁ ሁኑ። ክቡራትና ክቡራን አድማጮቻችን፣ የመዳን ምስጢር በሚል ርዕስ የቀረበ የትምህርተ ክርስቶስ አስተምህሮ ክፍል አንድ ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 28 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል በሁለተኛው የቫቲካን ጉባኤ ሰነድ ውስጥ የሀገረ ስብከት ጳጳስ ረዳቶችን የተመለከተ የቀረበውን ጽሑፍ ወደ እናንተ አድማጮቻችን አሁንም ባልደረባችን ዮሐንስ መኮንን አሰናድቶታል። ወደ እናንተ አሁን ማቅረብ ይጀምራል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። ¶¶

በሀገረ ስብከት መንፈሳዊ አስተዳደር ረገድ የጳጳሳት ዋና ዓላማ የጌታን መንጋዎች መንከባከብ መሆን አለበት። የሀገረ ስብከት ጳጳስ የነፍሳትን ፍላጎት በሚገባ ለማርካት ብቻውን ጳጳሳዊ ተግባሩን ማከናወን ስለማይችል ይህ ደህንነት በሚገባ እንዲጠበቅ ረዳት ጳጳሳትን መሾም አስፈላጊ ነው። ይህ ችግር የሚፈጠረው ከብሔረ ስብከት ስፋት ወይም ከምእመናን ብዛት ወይም ከነፍስ እረኝነት ሥራ ልዩ ልዩ ሁኔታዎች ወይም ልዩ ጠባይ ካላቸው ምክንያቶች ነው። እንዲያውም አንዳንድ ጊዜ ሌላ አይነትኛ ችግር የሀገረ ስብከት ጳጳስን የሚደግፍ በሥልጣን የመተካት መብት ያለው ኤጲስቆጶስ ሥልጣን የመተካት መብት የሌለውና በሥልጣን የመተካት መብት ያለው ኤጲስቆጶስ ሥራቸውን በይበልጥ ፍሬያማ ለማድረግ ተገቢ የሆነውን ሥልጣን እንዲሰጣቸው ያስፈልጋል። እነዚህ ጉዳዮች ለሀገረ ስብከት አስተዳደር አንድነትና የሀገረ ስብከቱ ጳጳሳዊ ሥልጣን እንደተጠበቀ ሆኖ መከናወን አለባቸው። በሥልጣን ለመተካት መብት ያለው ኤጲስቆጶስና በሥልጣን የመተካት መብት የሌለው በሀገረ ስብከቱ ጳጳስ ሥር ተካፋይ ለመሆን የተጠሩ ስለሆኑ ተግባራቸውን በሚያከናውኑበት ጊዜ በሁሉም ነገር በስምምነት በእርሱ ዓላማ ተከትለው መራመድ አለባቸው። በተጨማሪም ታዛዥነትንና አክብሮትን ማሳየት አለባቸው። እርሱም በበኩሉ እንደ ወንድሞቹ አድርጎ ሊያፈቅራቸውና ሊያከብራቸው ይገባል። ለነፍሳት የሚጠቅም ከሆነ የሀገረ ስብከት ጳጳስ ከእርሱ ቀጥሎ በቀጥታ ሥልጣን የመውረስ መብት በሌለው ደንብ ለብሔረ ስብከት የሚያገለግሉ አንድ ወይም ከዚያ በላይ በዛ ያሉ ረዳት ጳጳሳት እንዲመደቡለት ተገቢነት ያለውን የቤተ ክርስቲያን ባለሥልጣን ከመጠየቅ መታቀብ የለበትም። ለምርጫ በሚታጭበት ደንብ ካልተወሰነ በቀር ጳጳሳት ረዳቱን እንደ ጳጳሳዊ እንደራሴዎች አድርጎ መሾም አለበት። እነርሱም የሚመሩት በጳጳሳት ሥልጣን ብቻ ስለሆነ ሲያስፈልግ ከፍ ያለ ጠቃሚነት ላለው ጉዳይ በተለይም የነፍሳት እረኝነት ጠባይ ላላቸው ጉዳዮች በሚመረመሩበት ጊዜ ከእነርሱ ጋር መመካከር አለበት። አግባብ ያለው የቤተ ክርስቲያን ባለሥልጣን ሌላ ነገር ካልወሰነ በቀር የሀገረ ስብከት ጳጳስ አስተዳደር ሲያከትም ረዳት ጳጳስ በሕግ ያገኟቸውን ሥልጣንና መብት ማቋረጥ የለባቸውም። አንዳንድ ከባድ ምክንያቶች ከዚህ በተለየ መልክ እንዲፈጸም ካላስገደዱ በቀር መንበረ ጵጵስና ባዶ ሆኖ በሚቀርበት ጊዜ ሀገረ ስብከትን ለማስተዳደር ሥልጣኑን መስጠት ያለበት ረዳት ጳጳስ ወይም ደግሞ ከአንድ በላይ ረዳት ጳጳሳት ካሉ ከእነዚህ አንዱ መሆን አለበት። ሥልጣንን የመውረስ መብት ባለው ደንብ የተሾመ አጋዥ ጳጳስ ሁል ጊዜ በሀገረ ስብከቱ ጳጳስ ጠቅላይ እንደራሴ ተብሎ መሰየም አለበት። አንዳንድ አይነተኛ የሆኑ ጉዳዮች በሚገኙበት ጊዜ አግባብ ያለው የቤተ ክርስቲያን ባለሥልጣን በጣም ሰፊ ሥልጣንን ሊሰጠው ይችላል። ሀገረ ስብከት አሁንም ሆነ በሚመጣው ጊዜ በቂ ክብካቤ እንዲያገኝ የሀገረ ስብከት ጳጳስ ከአጋዡ ጋር በመሆን በአበይት ጉዳዮች ላይ ከመማከር መቆጠብ የለባቸውም። የሀገረ ስብከቱ ማዕከልና ምክር ቤቶች። የሀገረ ስብከት ማዕከል ትልቅ ቦታን ይዞ የሚገኘው የእንደራሴው ጽሕፈት ቤት ነው። ሆኖም ተገቢ ለሆነው ብሔረ ስብከት አስተዳደር ተፈላጊ ሆኖ በተገኘ ቁጥር ጳጳሱ አንድ ወይም በርከት ያሉ ጳጳሳት እንደራሴዎች በአንድ የብሔረ ስብከት ክፍል ላይ ወይም በአንድ የተወሰነ ተግባር ላይ ወይም በአንድ የተወሰነ ሥርዓት ባላቸው ምዕመናን ላይ በአጠቃላይ ሕግ ለአጠቃላይ እንደራሴ የሚሰጥ ሥልጣን አላቸው። በተለያየ የአካባቢ ሁኔታና ጠባይ መሠረት የተቋቋሙ እንደ መንበረ ጵጵስና ምክር ቤት፣ እንደ መማክርት ጉባኤ ወይም ሌሎች ምክር ቤቶች የመሳሰሉ የጳጳሱ ሸንጎ ወይም ምክር ቤት አባላት የሆኑ ቀሳውስትም በሀገረ ስብከቱ አመራር የጳጳሱ ተባባሪዎች ከሆኑት መካከል ይቆጠራሉ። በተለይም ለመንበረ ጵጵስና ምክር ቤቶች ከጊዜያችን ጋር የሚስማሙ አዳዲስ ደንቦችን ይሰጧቸዋል። የሀገረ ስብከቱ ማዕከል አባላት የሆኑት ካህናትም ሆኑ ምዕመናን የጳጳሱ የነፍሳት እረኝነት ሥራ ተባባሪዎች መሆናቸውን ይገነዘባሉ። የሀገረ ስብከት ማዕከላት መደራጀት ያለባቸው ለጳጳሱ አመቺ መሣሪያዎች ሆነው ሲገኙ፣ ይህም ሀገረ ስብከቱን ለማስተዳደር ብቻ ሲባል ሳይሆን የሐዋርያዊ ሥራውን ለማከናወን ጭምር ነው። በልዩ ጥንቃቄ የተመረጡት ካህናት፣ መነኮሳትና ምዕመናን የሚካፈሉበት በሀገረ ስብከቱ ጳጳስ ሊቀመንበርነት የሚመራ የነፍሳት እረኝነት ምክር ቤት በእያንዳንዱ ብሔረ ስብከት ማቋቋም በጣም አስፈላጊ ነው። የዚሁ ምክር ቤት ዋና ሥራ ሐዋርያዊ ተግባርን የሚመለከቱ ጉዳዮችን ካጠናና ካመዛዘነ በኋላ ተገቢ የሆኑ ውሳኔዎችን ማዘጋጀት ነው።

የአገረ ስብከትና ቤተ ክህነት የአገረ ስብከትና የገዳም ካህናት ሁሉ ከጳጳሱ ጋር አብረው የክርስቶስ በሆነችው አንዲት ክህነት ተካፋዮች ስለሆኑና እርሷንም ሥራ ላይ ስለሚያውሉ የማኅበረ ጳጳሳት ሁነኛ ተባባሪዎች እንደሆነ መታሰብ አለባቸው። ሆኖም የአገረ ስብከት ካህናት በአንዲት ቤተ ክርስቲያን ላይ ተሹመው ወይም ለእርሷ ተመድበው ምሉ ሕይወታቸውን በድርሻ ለተሰጣቸው ለጌታ መንጋ አገልግሎት ስለሚያውሉ የነፍሳትን ደህንነት በሚመለከቱ ጉዳዮች የመጀመሪያውን ቦታ ይዘው ይገኛሉ። ስለዚህም በአንድ ጳጳስ አባትነት ጥላ ስር አንዲት ቤተ ክህነትና አንድ ቤተሰብ ያቋቁማሉ። ጳጳሱ በካህናቱ መካከል ቅዱሳን ተግባሮችን በትክክልና በሚገባ ማደል እንዲችል ኃላፊነትና ሥልጣን የመተዳደሪያ ነገሮች የመስጠት በቂ ነጻነት ሊኖረው ይገባል። እንግዲህ በማንኛውም መንገድ ይህን ነጻነት የሚከልሉ መብቶች ወይም ልዩ መብቶች መቅረት አለባቸው። በጳጳሱና በሀገረ ስብከቱ ካህናት መካከል ባለው የሐሳብ ስምምነት አማካኝነት የነፍሳት እረኝነት ሥራ በይበልጥ ፍሬያማ እንዲሆን በመካከላቸው መገኘት ያለበት ግንኙነት በመልዕልተ ባሕርያዊ ፍቅር ላይ የተመሠረተ መሆን አለበት። ስለዚህ ለነፍሳት ጥቅም ከፍ ያለ አገልግሎት እንዲገኝ ጳጳሱ ካህናቱን ለየብቻቸው ወይም በኅብረት አስጠርቶ በተለይ ስለ ሐዋርያዊ ጉዳዮች ውይይት ማድረግ ይገባዋል። በተቻለ መጠንም ይህ ውይይት የተወሰነ ጊዜ ተመድቦለት መደረግ አለበት እንጂ አልፎ አልፎ አጋጣሚ ነገሮች በሚገኙበት ጊዜ ብቻ መደረግ የለበትም። ከዚህም በላይ የሀገረ ስብከት ካህናት ሁሉ እርስ በርሳቸው እንዲስማሙና ስለ መላው የሀገረ ስብከት ጥቅም የጋራ ኃላፊነት እንዲሰማቸው ያስፈልጋል። ቤተ ክርስቲያናዊ ተግባራቸውን በሚያከናውኑበት ጊዜ የሚያገኙት ማናቸውም ቁሳቁሳዊ ሀብት ከተቀደሰ ሥራቸው ጋር በጥብቅ የተሳሰረ እንደሆነ መገንዘብ አለባቸው። እንግዲህ የጳጳሱ ፕሮግራም እንደሚፈልገው የብሔረ ስብከቱን ችግር ለማስወገድ እንደየአቅማቸው መጠን ቁሳቁሳዊ እርዳታን መለገስ አለባቸው። በአንድ የብሔረ ስብከት ክፍል ወይም በአንድ ቦታ በምዕመናን መካከል ወይም በአንድ በተወሰነ ቦታ ለቁምስና ከሚሰጥ ተግባር በላይ በሆነ የነፍሳት እረኝነት ወይም በሐዋርያዊ ሥራ ላይ ኃላፊነትን የተቀበሉ ካህናት በይበልጥ የጳጳሱ ተባባሪዎች ናቸው። በጳጳሱ ትእዛዝ ልዩ ልዩ የሐዋርያነት ሥራቸውን እንዲያከናውኑ በትምህርት ቤት ወይም በሌሎች ድርጅቶች ወይም በማኅበራት ውስጥ ተሰማርተው የሚገኙ ካህናት እጅግ ከፍተኛ ዋጋ ያለውን እርዳታ ያበረክታሉ። ለሀገረ ስብከት ከሚሰጡ ተግባሮች በላይ በሆኑ ሥራዎች ላይ ተሰማርተው የሚገኙ ካህናት ወደር የሌላቸው የሐዋርያነትን ተግባሮች ስለሚፈጽሙ በሀገረ ስብከቱ ከሚኖሩ ጳጳሳት የምስጋና አስተያየትን ያተርፋሉ። ሆኖም ቆሞሶች በበኩላቸው በአንድ በተወሰነ የብሔረ ስብከት ክፍል ከጳጳስ ሥልጣን በታች ሆነው ለነፍሳት እንዲጠነቀቁ እምነት የተጣለባቸው ጠባቂዎች ስለሆኑ የጳጳሱ ዋና ተባባሪዎች ናቸው። ቆሞሶችና ረዳቶቻቸው የነፍሳትን ጥቅም የሚመለከት ጉዳይ በሚያከናውኑበት ጊዜ ምዕመናን የቁምስና ኅብረተሰቦች በእውነቱ የሀገረ ስብከቱና የኩላዊት ቤተ ክርስቲያን አባሎች መሆናቸው ይሰማቸው ዘንድ የማስተማር ነፍሳትን የመቀደስና የማስተዳደር ተልእኳቸውን በደንብ መፈጸም አለባቸው። ስለዚህም ቆሞሶች እነርሱ ባሉበት ክፍለ ሀገር የነፍሳት እረኝነት ተግባርን ከሚያከናውኑ ሌሎች ቆሞሶችና ካህናት ጋር ለምሳሌ እንደ ሊቃነ ካህናትና እንደ እነርሱ አማካሪዎች ከሆኑ አባት ቄሶች ጋር ወይም በተለያዩ ከቁምስና ሥራዎች ውጪ በሆነ ተግባር ላይ ተሰማርተው ከሚገኙ ካህናት ጋር መተባበር አለባቸው። እንደዚህ ባለው መንገድ በሀገር ስብከት የሚደረግ የነፍሳት እረኝነት ተግባር አንድነትንና አጥጋቢ ፍሬን ያስገኛል። ከዚህም በላይ ለነፍሳት የሚደረግ ጥንቃቄ በቁምስና ክልሎች ውስጥ ለሚኖሩ ሰዎች ሁሉ ለማዳረስ ከተፈለገ ይህ ጉዳይ በተልእኳዊ መንፈስ የተመላ መሆን አለበት። ቁምሶች ከአንዳንድ ሕዝቦች ጋር መገናኘት በሚያቅታቸው ጊዜ በሐዋርያነት ተግባር የሚረዷቸውን ሌሎች ካህናትን፣ መነኮሳትን እንደዚሁም ምዕመናንን ጭምር መፈለግ አለባቸው። ለነፍሳት ጥቅም የሚደረግ ጥንቃቄ አጥጋቢ ፍሬ ያለው እንዲሆን ለማድረግ ካህናት በተለይም ሁል ጊዜ በአንድ ቁምስና ውስጥ የሚኖሩ ከሆኑ የማኅበረሰባዊ አኗኗርን ቢለምዱ መልካም እንደሆነ ተገልጿል። እንደዚህ ያለው አኗኗር በአንድ በኩል ለሐዋርያዊ ተግባር ሲጠቅም፣ በሌላ በኩል ደግሞ ለምዕመናን የፍቅርና የአንድነትን አራያ ይሰጣል። ምዕመናን በእምነት በተስፋና በፍቅር ላይ ተመስርተው በክርስቶስ የሚያድጉ የክርስቲያን ኅብረተሰብም በጌታ አደራ ለተባለ ፍቅር የሚመሰክሩ እንደሆኑ ቆሞሶች በማስተማር ተግባራቸው ወቅት ቃለ እግዚአብሔርን ለመላው ክርስቲያን ሕዝብ የመስበክ ኃላፊነት አለባቸው።

ቆሞሶች ለእያንዳንዱ ሰው ዕድሜ ተስማሚ የሆነ ትምህርተ ክርስቶስን በመስጠት ምእመናን በምስጢረ ድኅነት ሙሉ ዕውቀትን እንዲያገኙ ማድረግ አለባቸው። ይህንም ትምህርት ሲሰጡ የምእመናንን ትብብር ጭምር እንጂ የመነኮሳትን እርዳታ ብቻ መሻት የለባቸውም። ትምህርተ

ቁሙሶች እንደገና ማድረግ አለባቸው። ቁሙሶች የተጠያቂነት ተግባራቸውን በሚያከናውኑበት ጊዜ ከሁሉም በፊት መንጋቸውን ለማወቅ ጥረት ማድረግ ይኖርባቸዋል። የሁሉም በጎች አገልጋዮች ስለሆኑ ክርስቲያናዊ ሕይወት ለሐዋርያዊ ሥራ በሚያመች ሁኔታ በእያንዳንዱ ምእመን እንዲሁም በቤተሰቦች፣ በማኅበራትና በመላው ቁምስና ኅብረተሰብ መካከል እንዲዳብር ማድረግ ግዴታቸው ነው። ስለዚህም ለነፍሳት እረኝነት ተግባራቸው አስፈላጊ እንደመሆኑ መጠን ቤተሰቦችንና ትምህርት ቤቶችን እየዞሩ መጎብኘት አለባቸው። ጎልማሶችንና ወጣቶችን ልብ ብለው ማዳመጥ አለባቸው። ለድሆችና ለሕመምተኞች አባታዊ ፍቅርን መግለጽ ይኖርባቸዋል። ለሥራተኞች እንክብካቤን ማድረግ፣ በመጨረሻም በሐዋርያነት ሥራ እንዲረዷቸው ማበረታታት ይኖርባቸዋል። ረዳት ቆሞሶች የቄሶች ተባባሪ እንደመሆናቸው መጠን ከእነርሱ ሥልጣን ሳይወጡ ለነፍሳት እረኝነት አገልግሎት በጣም ከፍተኛና ሕያው የሆነ እርዳታን ያበረክታሉ። ስለዚህም በቆሞሶችና በረዳቶቻቸው መካከል ሁልጊዜ በወንድማማችነት መንፈስ ላይ የተመሠረተ ኅብረት፣ የእርስ በርስ ፍቅርና አክብሮት መኖር አለበት። በተባበረ ሐሳብና ኃይል የቁምስናን ጥቅም ለማስፋፋት እርስ በርሳቸው በመከባበር መደጋገፍና በመልካም አራያ መረዳዳት አለባቸው። ጳጳስ አንድ ካህን ለቁምስና አስተዳደር ተገቢነት አለው የሚል ፍርድ በሚሰጥበት ጊዜ በእርሱ መንፈሳዊነትና ሐዋርያዊ ስሜት እንዲሁም ደግሞ በሚገባ ነፍሳትን ለመንከባከብ የሚያስፈልጉ ሌሎች ተሰጥኦዎችና ጥረቶች ጭምር እንዳሉት ማወቅ እንጂ ትምህርታዊ ዕውቀቱን ብቻ መመልከት የለበትም። ቁምስና የሚቋቋመው ለነፍሳት ደህንነት ብቻ ስለሆነ ለቁምስናዎች አስፈላጊውን ሁሉ ይበልጥ ቀላልና ተገቢ በሆነ አኳኋን ማሟላት እንዲቻል የመነኮሳት መብት እንደተጠበቀ ሆኖ ተሿሚውን የማቅረብ፣ የመሾም፣ የገደብ መብቶች ሁሉ እንዲሁም ለሹመት የመወዳደር ጠቅላላና ልዩ ሕግ ካለ መሻር አለበት። ለነፍሳት ጥቅም አስፈላጊ ሆኖ ከተገኘ ቆሞሶች በየቁምስናቸው ጸንተው መኖር አለባቸው። ስለዚህም በሚዘዋወሩ ቆሞሶች መካከል ያለው ልዩነት መሻር ያለበት ቢሆንም እነርሱን ለማዘዋወርና ለመቀያየር የሚደረግ ሥርዓት እንደገና መጠናትና ያልተወሳሰበ መሆን አለበት። ጳጳስ ባሕርያዊና ቀኖናዊ ትክክለኛነትን ሳይነካ ለነፍሳት ጥቅም የተሻሻለ ዘዴን መወሰን ይችላል። በዕድሜ ወይም በአንዳንድ አስጊ ምክንያቶች ተግባራቸውን ተገቢና አጥጋቢ በሆነ ሁኔታ መፈጸም የሚያቅታቸውን ቆሞሶች በገዛ ፈቃዳቸው ወይም ከጳጳስ የጥሪ ደብዳቤ በደረሳቸው ጊዜ የሥራ መልቀቂያ ደብዳቤ እንዲያቀርቡ በጥብቅ ይለመናሉ። ጳጳስም በበኩሉ ሥራቸውን ለፈጸሙ ካህናት ተገቢ ድጋፍ ማድረግ አለበት። በመጨረሻም ጳጳስ ሥልጣኑ በሚፈቅድለት መሠረት ተግባሩን ማከናወን እንዲችል ስለ ቁምስናዎች መመስረት ወይም መዝጋት ወይም ስለ ማናቸውም የዚህ ዐይነት የሆኑ ሌሎች ለውጦች የሚደረግ ውሳኔ ወይም ምርምር በነፍሳት ደህንነት ላይ ብቻ የተመሠረተ መሆን አለበት።

መነኮሳት መነኮሳት ሁሉም እንደየማህበራቸው ጥሪ መላውን የክርስቶስ ምስጢራዊ አካል ለመገንባትና ለማስፋፋት በሚደረግ ጥረት እንዲሁም ደግሞ ስለ እያንዳንዱ ቤተክርስቲያን ብልጽግና በሚሰራ ጉዳይ በመንፈሳዊነትና በትጋት ተባባሪዎች የመሆን ግዴታ አለባቸው። መነኮሳት በሚል ቃል የወንጌል ምስክርነቶችን ለመፈጸም ቃለ መሐላ ያደረጉ ሌሎች ድርጅቶች አባላትንም የሚያጠቃልል እንደሆነ መታሰብ አለበት። በጸሎት በምግባር ንስሐና በሕይወታቸው መልካም አራያ እነዚህን ዓላማዎች ማዳበር የመጀመሪያ ግዴታቸው ነው። ይህ እጅግ የተቀደሰ ሲኖዶስ መነኮሳት የእነዚህን መንፈሳዊ ነገሮች ጥናትና አክብሮት ለማብዛት ሁል ጊዜ አስተያየታቸውንና ስሜታቸውን እንዲያነቃቁ በጥብቅ ያሳስባል። ዳሩ ግን የማኅበራቸውን መንፈስ ሳይተዉ ከገዳማቸው ውጪ በሚደረጉ የሐዋርያነት ሥራዎች መግባት አለባቸው። መነኮሳትና ካህናት የማኅበረ ጳጳሳት ሁነኛ ተባባሪዎች ይሆኑ ዘንድ ለቤተ ክህነት ተግባር የተወሰኑ ናቸው። የእነርሱ ሙያ እየጨመረ በመሄድ ላይ ካለ ከነፍሳት ፍላጎት ጋር ሲመዛዘን በአሁኑ ጊዜ ለጳጳሳት የሚያበረክቱት አስተዋጽኦ ከምንም ጊዜ ከፍ ያለ ነው። ስለዚህም ለነፍሳት ጥቅም በሚደረግ ክብካቤ ሲሰሩና ከጳጳሳት ሥልጣን በታች ሆነው የሐዋርያነትን ሥራዎች በሚያከናውኑበት ጊዜ በእውነት እንደ ቤተ ክህነት ብሔረ ስብከት አባላት መቆጠር አለባቸው። እንዲሁም ደግሞ ለቤተ ክርስቲያን እርዳታ የሚያቀርቡ በወንዶችና በሴቶች የተቋቋሙ ሌሎች የምንኩስና ማኅበራት ቤተሰብ የብሔረ ስብከት ወገን ናቸው። የሐዋርያነት ተፈላጊነት በጣም ከፍ ያለ እንደመሆኑ መጠን በየቀኑ ድጋፋቸውን በይበልጥ ማበርከት ይችላሉ፣ ማበርከትም አለባቸው። በእያንዳንዱ ብሔረ ስብከት የሐዋርያነት ሥራዎች በደንብ እንዲከናወኑ የብሔረ ስብከት ሥነ ሥርዓትና አንድነትም ጸንተው እንዲቆሙ እነዚህ መሠረት ሐሳቦች ተደንግገዋል። መነኮሳት ጳጳሳትን እንደ ሐዋርያት ተተኪዎች ቆጥረው ሁል ጊዜ በአክብሮት መንፈስ መመልከት አለባቸው። የሐዋርያነትን ሥራዎች ተቀብለው ለመጀመር በሕጋዊ መንገድ በሚጠሩበት ጊዜ የጳጳሳት ታዛዦች ረዳቶች መሆናቸውን አምነው ተግባራቸውን እንዲያከናውኑ ለሰው ልጅ ደህንነት በሚደረግ አገልግሎት ሰፋ ያለ ሚና ይቀበሉ ዘንድ ከጳጳሳት በሚቀርብላቸው ልመናዎችና ፍላጎቶች በቅልጥፍና በታማኝነትና በዝግጁነት መፈጸም አለባቸው። ካስፈለገም በእያንዳንዱ ማኅበር ያለው ሕግ የሚያዘውን መንፈስ ሳይለቁ በዚሁ ጉባኤ አዋጅ ከተነገሩት መሠረት ሐሳቦች ሳይወጡ ከዚህ በላይ ለተጠቀሰው ዓላማ በሚስማማ ሁኔታ መሥራት አለባቸው። ለነፍሳት ጥቅም የሚሆን የአስቸኳይ ድጋፍ ተፈላጊነትና የብሔረ ስብከት ካህናት እጥረት በሚኖርበት ጊዜ በተለይ ለተባሕተው ኑሮ ብቻ ያልተወሰኑ የምንኩስና ማኅበራት በልዩ ልዩ የነፍሳት እረኝነት አገልግሎት ላይ ለመተባበር በጳጳሱ ሊጠሩ ይችላሉ። ሆኖም የማኅበሩ አይነተኛ ጠባይ መከበር አለበት። የመነኮሳት አለቆች የቁምስናዎችን አስተዳደር ለአጭር ጊዜ ቢቀበሉም እንኳን አባሎቻቸውን በዚሁ ሥራ እንዲያገለግሉ ማበረታታት አለባቸው። ከገዳም ውጪ በሚደረግ ሐዋርያዊ ተግባር ላይ ተሰማርተው የሚገኙ መነኮሳት የማኅበራቸውን መንፈስ መልቀቅ የለባቸውም። የማኅበራቸውን ሥርዓቶች መፈጸም አለባቸው። ለአለቆቻቸው መታዘዝ አለባቸው። ጳጳሳትም መነኮሳትን እነዚህን ግዳጆች እንዲፈጽሙ ከመገፋፋት መቆጠብ የለባቸውም። መነኮሳት ከጳጳሳት ሥልጣን ነፃ ሆነው ከርዕሰ ሊቃነ ጳጳሳት ሥልጣን ወይም ከሌላ የቤተ ክርስቲያን ባለሙሉ ሥልጣን በታች የመሆን መብት ያገኙበት ምክንያት በየማኅበሮቻቸው ውስጥ ጉዳዮች ሁሉ በሥርዓትና በደንብ የሚያከናውኑባቸው የውስጥ ሕጎችን የደነገጉት የምንኩስና ኑሮ እድገትና ፍጽምና እንዲያገኙ ተብሎ ነው። እነዚህ መነኮሳት ከጳጳስ ሥልጣን ነፃ የሆኑበት ሌላ ምክንያት ደግሞ ርዕሰ ሊቃነ ጳጳሳት ስለ ኩላዊት ቤተ ክርስቲያን ደህንነት አንድ ልዩ ጉዳይ በሚያከናውኑበት ጊዜም በእነርሱ አማካይነት እንዲጠቀም ወይም ከሌላ የቤተ ክርስቲያን ባለሙሉ ሥልጣን በታች ሆነው ስለ ቤተ ክርስቲያን ጥቅም እንዲሰሩ ነው። ዳሩ ግን እንደ ሕጉ መመሪያ መሠረት ለጳጳሱ የነፍሳት እረኝነት ተግባርና ለነፍሳት ተገቢ ጥንቃቄ አስፈላጊ ሆኖ የተገኘ እንደሆነ ይህ ነፃነት መነኮሳት በእያንዳንዱ ብሔረ ስብከት ከጳጳሱ ሥልጣን በታች እንዲሆኑ አይከለክልም። ነፃ የመሆን ልዩ መብቶች ያሏቸውና የሌሏቸው መነኮሳት ሁሉ የሥርዓቶች ልዩነቶች ካልኖሩ በቀር በኅብረት የሚፈጸም የአምልኮ ሥርዓት ለየቀኑ የሚያስፈልጋቸውን የነፍሳት ጥንቃቄ ለሕዝብ የሚሰጥ ቅዱስ ስብከት፣ ለሕዝበ ክርስቲያን በተለይም ለልጆች የሚሰጡ የሃይማኖታዊና ግብረ ገባዊ ትምህርት፣ ለትምህርት ክርስቶስና ሥርዓተ አምልኳዊ ትምህርትን ወይም ዝግጅትን በሚመለከቱ ነገሮች ሁሉ ከአገሬው ጳጳስ ሥልጣን በታች ናቸው። ደግሞም የካህናት አኗኗርን ክብር የሚመለከቱ ጉዳዮችና ቅዱስ ሐዋርያነትን በሥራ ለመተርጎም በሚመለከቱ ልዩ ልዩ ሥራዎች ሁሉ ከአገሬው ጳጳስ ሥልጣን ስር ናቸው። በመነኮሳት የሚካሄዱ ካቶሊክ ትምህርት ቤቶች ጠቅላላ ሥርዓትና ተቆጣጣሪነትን በሚመለከት ጉዳይ ከጳጳሳት ሥልጣን በታች ናቸው። ዳሩ ግን ትምህርት ቤቶችን መምራት የመነኮሳት መብት ነው። መነኮሳት በጳጳሳውያን ጉባኤዎች ወይም ስብሰባዎች በሕጋዊ መንገድ በሁሉ ዘንድ እንዲከበሩ የተወሰኑ ነገሮች ሁሉ እንዲፈጸሙ ይገደዳሉ።
በልዩ ልዩ መነኮሳት መካከል እንዲሁም በእነርሱና በካህናት መካከል የተስተካከለ ትብብር መኖር አለበት። በመላው ሐዋርያዊ ሥራዎችና ክንውኖች መካከልም በጣም የተቀራረቡ ቅንጅቶች መኖር አለባቸው። ይህም ሊሆን የሚችለው ልብና አእምሮ በፍቅር ላይ ተመስርተውና ስር ሰደው በመልአተ ባሕሪ ስሜት በሚነሱበት ጊዜ ነው። ሐዋርያዊት መንበር በኩላዊት ቤተ ክርስቲያን፣ ጳጳሳት ደግሞ በየአገር ስብከታቸው፣ የፓትርያርኮች ሲኖዶሶችና የጳጳሳት ስብሰባዎችም በየአገራቸው ይህ ቅንብር መኖሩን የመገምገም ሥልጣን አላቸው። በመነኮሳት ሊከናወኑ የሚችሉ የሐዋርያነት ሥራዎች መጀመር ያለባቸው በአንድ በኩል ጳጳሳት ወይም የጳጳሳት ጉባኤዎች፣ በሌላ በኩል ደግሞ የመነኮሳት አለቆች ወይም አበይት የመነኮሳት አለቆች ጉባኤ አንድ ላይ ሆነው ከተመካከሩ በኋላ መሆን አለበት። በጳጳሳትና በመነኮሳት መካከል የሚያዋህዱና ውጤታማ ግንኙነትን ለማጎልበት በተወሰኑ ጊዜያትና እንደየአመቺነቱ ጳጳሳትና የመነኮሳት አለቆች በየክልላቸው ከሚካሄዱ ሐዋርያዊ ተግባራት ጋር ግንኙነት ባላቸው ጉዳዮች ላይ ለመወያየት ቢሰበሰቡ መልካም ነው።

ክቡራትና ክቡራን አድማጮቻችን በሁለተኛው የቫቲካን ጉባኤ ሰነዶች ውስጥ የሀገረ ስብከት ጳጳስ ረዳቶች በሚል ርዕስ የቀረበ የዛሬውን ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

ከቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምተና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ሓቀይና ፍቕሪ ምፍላይን ስእነትን ምቕባልን ከምኡውን ነቶም ዝተሸገሩ ምእንጋድን ዝሓትት ምዃኑ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ልክዕ ፍርቂ መዓልቲ ምስቶም ኣብ ቅርዓት ቅዱስ ጴጥሮስ ዝተረኽቡ ነጋድያንን መንፈሳውያን በጻሕትን ናይ ፍርቂ መዓልቲ ጸሎት መልኣከ እግዚኣብሔር ኣዕሪጎም። ርእሰ ሊቃነ ጳጳሳት ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ኣብ ናይ ዕለቱ ንባብ ወንጌል ምርኩስ ብምግባር ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ እቲ ወደ መዝሙር ንምዃን ዘድሊ ብቕዓትን ምሉእ ብምሉእ ምስኡ ፍቕራዊ ርክብ ምምስራት እንታይ ማለት ምዃኑ ኣመልኪቱ ንዘስተምሃሮ ቃል ዘኪሮም። ፍቕሪ ምፍላይን ምስኣንን ከምኡውን እንግዶት ዝሓትት ምዃኑ እውን ገሊጾም። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝገለጾ እቲ ክስዕቦ ዝደሊ ከምቲ ንወለዱ ሓዲጉ ክስዕቦ ዝኸይድ ጐበዝ ምዃኑ ከም ኣብነት ገሊጹ። እዚ ኣብ ርክብና ዘሎ ምፍላይ በቲ ክርስቶስ ዝሃበና ፍቕሪ ጥራዩ ምሉእ ብምሉእ ክረኽቦ ንኽእል ድማ በሉ። ብዛዕባ ህይወት ሓዳር እስከ ንሕሰብ ድማ በሉ። ምሉእ ብምሉእ ክንበር ዝከኣል ህይወት ሓዳር ካብ ቤተሰብካ ምውፃእ ዝሓትት እዩ ክብሉ እውን ኣስመሩሉ። እዚ ከምዚ ኢሉ እንከሎ ወለዲ ንደቆም ብኽልተ ኣእጋሮም ደው ክብሉን ኣብ ህይወቶም ዕግበትን ሓጐስን ክረኽቡ ብምምሃር ክዕብይዎም ኣለዎም ክብሉ እውን ተላበዉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ሓደ ኣገዳሲ መዳይ ፍቕሪ ምስኣን ከም ምዃኑ እውን ኣመልከቱ። ዋላ እውን ኣብ ዓለምና ንምርዱ ኣጸጋሚ እኳ እንተኾነ ኣብ ዋንነት እተዋሕጠ እዩ ዝመስል ክብሉ እውን ገለጽዎ። እዚ ከምዚ ኢሉ እንከሎ ፍቕሪ ፍረ እተፍሪ ንገዛ ርእስና ብምውፋይ ጥራያ ንኻልእ ቦታ ብምሃብ ገዛ ርእስና በጃ ኻልኦት ኣሕሊፍና ክንህብ እንከለና ነቲ ፈታዊና ክንሰምዕ ቁሩብ ግዜ ክነጥፍእ እንከለና ኣብ ግዜ ጸበባ ቁሩብ ንምጽንናዕ ዘሎና ክንካፈል እንከሎና ገለ ነገር ንስእን ኢና በሉ። ብተወሳኺ እውን ጐይታናን መድሓኒናን ኢየሱስ ክርስቶስ ብሓቂ ምእንቲ ክንረኽቦ ገዛ ርእስና ማለት ሕይወትና ከነጥፍእ ከም ዘሎና ተዛሪቡ እዩ። እዚ ኸዓ ንሓጐስ ፍቕሪ ምእንቲ ክንክፈት ዘኽእለና እዩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንሕና ክርስቲያን ምእመናን ሕይወት ምስ ተረፉ ምእንቲ ክንረክብ መስቀልና ክንስከም ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝገበሮ ገዛ ርእስና ከነወፊ ተጸዊዕና ኢና ክብሉ እውን ተላበው። ብስነ ኣእምሮኣዊ ውህበት ገዛ ርእስና እንተ ደኣ ክንነብር ክኢልና ንሕና እውን ኣብ ርክባትና ሓድሽ ሕይወት ከነምጽእ ንኽእል ኢና ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም ኣብ ውህበት እንግዶት